ተንኮለኛ ናባጣ ጎርባጣ በትግስት መጠበቅ ራስ እስኪመጣ አለም ዘወርወራ ናባጣ ጎርባጣ አለም ተንኮለኛ ናባጣ ጎርባጣ በትግስት መጠበቅ ራስ እስኪመጣ

ቢዝነስ ይሄዳለሁ ድሬስ ከቻለልኝ መች ጠብቃለሁ በቅሎ እስኪጫንልኝ እኔ ሰሄዳለሁ ግሬንስ ከቻለልኝ መች ጠብቃለሁ በቅሎ እስኪጫንልኝ መች ጠብቃለሁ በቅሎ እስኪጫንልኝ ወተቱን በጋነ ጂየገፋውለው የማልለውነ ወተት በጭለማ ታበላሻላችሁ ቀን እንዲህ ይገፋል እኔን ላሳያችሁ ቀን እንዲህ ይገፋል እኔን ላሳያችሁ

እንዳዳ ለመጫኛ ሲረዝም ለሊቱ ከተፈያነን ጊዜ ነበር መዳኒቱ እንዳዳ ለመጫኛ ሲረዝም ለሊቱ ከተፈያነን ጊዜ ነበር መዳኒቱ